አድማጮቻችን እንኳን ለሳምንቱ ቅዳሜ ምሽት አደረሳችሁ ይያልኩኝ ከዚህ ከሲአይቲአር 1.9 FM ቫንኩቨር ቢሲ ካናዳ የዛሬውን ዝግጅት አቀናባብሬ ማቀርብላችሁ ወርቁ አያሌው ነኝ። እንደምን ሰነበታችሁ? ሳምንታችሁስ እንዴት ነው? እንግዲህ ባለፈው ሳምንት ቅዳሜ ከ7 እስከ 9 አስተላልፈን ለሳምንቱ ያድርሰን ብለን ነበር። አሁን ደግሞ ይሄው አድርሶን ተገናኝተናል። የዛሬውን ዝግጅት በቅደም ተከተል አስተዋውቃችሁ ወዳለሁ። ከኔ ጋር ሆኖ ሐሳብና ጥያቄ ካላችሁና አንዳንድ ነገሮችን በሬዲዮ መታስተላልፉ ነገር ካለ በዚህ ስልክ ቁጥር ደግሞ እንድደውሉ ጋብዛችኋለሁ። 604-600-4657 604-600-4657 ደውሉና አናግሩኝ። ወርቁ አያሌው ነኝ። አድማጮቻችን የዛሬው ዝግጅታችን ይሄን ይመስላል። በመጀመሪያ አንድ ሙዚቃ ጀባ ካልኳችሁ በኋላ ቢያለውን የሀገራችን ተጨባጭ ሁኔታ በኢትዮጵያ ውስጥ ያለው ሁኔታዎችን ምን እንደሆነና ምን ላይ ያለው እንዲሁ አፕቱዴት ለማድረግ ወይንም ደግሞ እንዲሁ የራሳችን እንድንዋይበት የሚያግዝ አንዳንድ ነጥቦችን እንዲሁ ጠቀስ ጠቀስ ብያደርግ ያልፋለሁኝ። ከዛ በኋላ ሙዚቃ ከሰማን ወዲህ በ745 ላይ ደግሞ አፍሪካ ማማ በዚህ በሙዚቃ አንዳንድ አፍሪካኖችን እያናገርኩኝ ነው። ለየት ያለ ፕሮግራም ወደፊት ይሄም አንዱ ፓርቲ ሆናል። አፍሪካ ማማ ሙዚቃ አንድ ፓርቲ ሆናል እና ወደፊት ስለ አፍሪካን ሁኔታዎች ያሁን ባለበት ፖለቲካል ኢኮኖሚያል ሶሻል የሚያቀርቡሉ ሰዎችን እየጋበዝኩኝ አቀርባለሁኝ እና እንዲሁም ደግሞ በዚህ በቫንኩቨር ውስጥ ያሉት አፍሪካን ኮሚኒቲዎች ምን እንደሚያደርጉ ምን እንደሚደርሱ ወይንም ደግሞ ማስታወቂያ ካላቸው ወይንም ዝግጅት ካለ አንድ ላይ አፍሪካኖችን አንድ የሚያደርገን ሁኔታ ለመፍጠር ዝግጅት ላይ ናለው። እንግዲህ መልካም እንድንኖር። ከዛ በኋላ በመሃል ላይ ደግሞ በዛ እንደጨረስኩኝ የከተማችን የዚች የቫንኩቨርን ቢዩቲፉል ብሪቲሽ ኮሎምቢያ እንደሚሉት ደግሞ ቢዩቲፉል ቫንኩቨር ምንለውን በርነቢ ማለን ሰሪ ጠቅላላ። ስለዚህ ጉዳይ ምን ተከሰተ፣ ባለፈው ሳምንት ምን ሆነ፣ እንዴት ነው የሚለውን እንዲሁ ቀንጠብ አድርጌ ከነ ድምፁ ከነ ምኑ ልናስተላልፍላችሁ ወዳለሁኝ። ሀሳብም ካለ ደግሞ ከእናንተ ቀበላለሁኝ። ይሄ የግለሰቦችን ስም ተጠርቶ የሚወቀስበት ሳይሆን የሚወደስበት ሬዲዮ እንደሆነ በቅድሚያ አስታውቃለሁ። ከዛ በኋላ ማስታወቂያ ከተማውን ማስታወቂያ ከጨረስን በኋላ ወዴት ነው የምንሄደው? ወደ መዝናኛ ፕሮግራማችን። እንደምታውቁት ምነካ ወርቁ አትበሉኝና እኔ በዚህ ቢኤአይ ሙዚቃ በጣም እየተደሰትኩ ስለሆነ የኛን ዘመናዊ ሆነውን በዛ አቀርባለሁ። ባህላዊ ሆነውን ደግሞ እንዲሁ እያቀረብኩኝ እስከ 9 ሰዓት 9 ፒኤም ድረስ አብረን እንሆናለን። ከኔ ጋር ሆኖ ይመቻችሁ። እነሆ ጀባ አንድ ሙዚቃ እስቲ ወዴት ልሰራችሁ? እነሆ

0: the news are getting you down or you're tired of scrolling on your phone, Massey Books is the one-stop shop for you. A 100% Indigenous-owned business that is committed to giving back to local charities, community initiatives, and organizations, Massey Books has a vast selection of rare and unique books, as well as a diverse range of books that are from underrepresented authors. You can shop online at masseybooks.com or visit their store on 229 East Georgia Street in Chinatown. They are open 7 days a week from 10 a.m. to 6 p.m. Wednesday to Saturday and 12 to 5 from Sunday to Tuesday. Their friendly staff would love to give you a hand to find your new favorite read.
1: The annual Sled Island Music and Arts Festival is back June 17 to 21. Presented by Service Credit Union. Experience 5 days of music, comedy, art, and much more in diverse venues across Calgary, Alberta. Featuring experimental hip-hop trio Clipping as guest curator, English chamber folk ensemble Black Country New Road, revered Canadian pop project Homeshake, renowned abstract rapper Billy Woods, LA synth punk's Sextile, unhinged hyper-pop rapper Little Mariko, fuzzy indie rock outfit Feeble Little Horse, tenderpunk four-piece Illuminati Hotties, outlandish egg punk group Snooper, lo-fi post-punk duo Sweeping Promises, NYC-based ambient pioneer Laraji, and many, many more. Plus, there's over 150 artists in the full lineup. Check out the full lineup and get your passes and tickets at sledisland.com.
2: CITR 101.9 FM, Vancouver, BC. I'm your host, Worko Ayalo. አድማጮቻችን እንግዲህ አሁን እንደምታዩት በአገራችን ያለው ሁኔታ አናነጥቦች አሉ። በርግጥ ነው ምለው የዘፈኖችን ሰምታችኋል አይደል? ቀደም ብሎ ጎንደርኛ ዘፈን ነው አማራ ማለት ነው። በተረፈ ሌሎች ደግሞ ኦሮምኛ ዘፈን አለ። ትግርኛ ዘፈን አለ፣ ወላይትኛ ዘፈን አለ፣ ጉራጌኛ ዘፈን አለ። ኢትዮጵያ የኢትዮጵያ ዘፈኖች በዚህ ስቱዲዮ ይካተታሉ። ነገር ግን ቋንቋው ደግሞ ምንድን ነው? ምናስተል በአማርኛ ነው። ይሄ ደግሞ የሚያዳምጡት በሙሉ አማርኛ የሚሰሙ ማለት ነው። ስለዚህ በዚሁ መሰረት አሁን የዛሬውን ዝግጅት ያለኝን የራሴን አስተያየት ላቀርብ ወዳለሁ። ያንድ ሰው አስተያየት የራሱ አስተያየት ነው፣ በቃ አለቀ። የፈለገን ይሁን ምን ይሁን እናምናለን። የለላውን ሰው ያስተያየቱ መቃወም ብቻ ነው ችግር። ተቃውሞ አቀርቦ በዲስከስ ካላረገ ወጥቶ ምን ቢል ዋጋ የለውም፣ ዜሮ ማለት ነው። ስለዚህ የስቲ ባግራችን ባውን ሰዓት ትኩስ የሆነና የግርሳት የሆነው ለኢትዮጵያ ሕዝብ የምርጫ ጉዳይ ነው። ምርጫ አስፈልጋል አለም እንደ ነጻ የሆነ ምርጫ ህዝብ ይፈልገው እንዲመርጥ በዚህ ሀገር መሆን በሌላው ዓለም በኢትዮጵያ በተለይ በዚህ በብልግና ፓርቲ ያሉ በሙሉ ይሄንን የሚደግፉ በጣም አዘንኩባቸው። በጣም ነው ማዝነው። ይሄ ውሸት አይደለም። እዚህ ሆነ እንዴት አለ ዘመድ ቆላን ኢትዮጵያዊ ነን ዛኔት ወልነው ነው አይደለም እንዴ እናቃለን። ነገር ግን በአሁን ሰዓት በአዲስ አበባም ሆነ በአዲስ አበባ ዙሪያ

ልንገራቸው የትም ሁን የትም በእንደነን መልክ ከሆነ ዋጋ ያለው ምርጫ ካስፈለገ የመራጮች መብት አንመርጥም እንመርጣለን ካርድን ወስዳለን አንወስድም ብለው የሚለውን ዲሞክራሲያዊ የሆነ መንገድ ቢመረጥ ሁሉም ሰው ደስ ይለዋል። በዚህ ላይ ደግሞ የዚህ ምርጫ ፍትሃዊ ዓለም ሆኖን እያወቀን ብዙዎች በሶሻል ሚዲያ በሬዲዮ በባላቸው ዩቲዩብ ብዙ እየገለጹ ነው። የዛኑዋል ደግሞ አበየ እንደዚህ አይነት መንግስት የለም ከሰበለጠ ምናምን አበበችዬ ምናምን ይያሉ የተነስተው የሚለፈልፉ ደግሞ ትላንት ሲቃወም የነበረ ሰዎች መሆናቸው በጣም ያሳዘነን ነው። አበየ ወደ ስልጣን ሲመጣ የተደገፈ ሰው አለ እኔም ጭምር ሁላችንም የገደለው ሰውዬ ዘባ ማራከለል ጀነራል አሳምኖን የገደለው አቢ የተሰጠን ሙሴ ነው ብሎ ያለን ሰው የገደለ ነው። ይዛነት ነው እንግዲህ በዛን ጊዜ በሚለው በሚያለክሰው እንዲሁም የኤርትራው መሪ ቀረበላ አርግልህ ያለውን ተውትስ እንደሆነ በዛን ጊዜ እንባ የሚያለክሱ ሴትናቶች እንባ ከእንግዲህ ወዲህ ያለም ፍርድ መታሰር የለም የመናገር መብት አለ ብሎ አፉን ከፍቶ የተናገረ ዛሬ ግን አባጮው ጋር ሆኖ በህዝባችን ላይ የሚያደርገውን ክፍ ተመልከቱ። ይሄ አይደለም እኮ ነው የሚለው የግድያው የጦርነቱ የረሃቡ የችግሩ በየመንገዱ እንደዛ ያለ የራሱ ጋንጎች የራሱ ቡድን ሄደው ሰው የሚገሉ የሚያጠፉ በመክንያት የሚያስሩ በቃ ይሄ ነገር እንግዲህ የማፊያ ነው። ይሄ በጣም እኮ የሚያሳዝን ነው እንጂ እኮ ምረጡኝ ወይ ምረጡኝ ይል መብቱ ነው እንደገና ምረጡ ብሎ በነጻነት ሰው ወጥቶ የሚበርጥበትን መንገድ ከማስተካከል ጥቅማ ጥቅሞችን በማለት በግድ ወጣችሁ ምረዱ በየቤት ይያንኳኩ ካርድ ወስዳችኋል ወይ አዎ ወስደናል እስቲ ያሳዩን ይሄው በቃ እንግዲህ ይሄውና ይሄን ገብስ ምረጡ ይህን ገብስም ማምረጡ ይህን ሳር ምረጡ እያሉ የሚያስቸግሩት ነው። በየቤቱ ካልተመረጠን ያ ሰው መብራትም አይኖርም ብዙ ነገሮች ልንገራችሁ በጣም ግፍ ነው። ባለፈው ሰምታችሁ እንደሆነ በዚህ በሚዲያ ላይ አንድ እናት ወደ ውጊያ ወደ ፋኖ ውጊያ ሄደም ወንድምና ወንድም ነው እኔ ይሄ የሚሞቱት ከሌ እንኳን ሞተ ይሄኛው የሚለውን እኔ አላምንበትም ወንድም ለምን ነው የሚያጨርሰና ቤት ነው ግን እጃቸውን ሰጥተው የሚገቡ ደግሞ ያው እንደ መታ ትሪት ተደርጎ አንተ ፋኖ የሚማርካቸው ኦሮሞነ ትግሬነ ወላይታን የሚለለም ፍጹም በሰላም ነው አብልቶ አጥቶ በሰላም ነው የሚለቁ ወገን እንደ ወገን ምርኮኛ አይደለም እንደ ወገን ያ የላከው ነው እጁን ከሰጠ የኛ ወገን ነው ብሎ በትክክል በዓለም አቀፍ ደረጃ በሬድ ክሮስ የታወቀ ነው የተነገረ ነው የሚያረግ ነው። እና እናትየውን ልጁ ወደ ጦር ሜዳ ሄዶ ሞቷል። ብዙዎች እናቶች የውሸት አለም በእውነት ነው ምናቸው እውነት ማቀው ሁሉ ስላለ ነው ሞቶ ያለ አይነገርም በቃ ልክ እንዳለ ልጅ አይደውል ድምጽ የለ በቃ ምንም። እና ለዚህ እናት ግን እድለኛ ነች ደውለው ልጅሽ ያው አርፏል እዚህ መስዋዕት ሆናል ወቂው እዚህ ሜዳ ላይ ተውለተን ግን ሄዳ ስትጠይቀው አናቅም አልሆነም የሞተን ሰው የሚያሳል በሞተ ሰው ደሞዝ የሚበሉ ጀረናሎች ሌሎች የሞቱትን በሙሉ ያስከቡ መንግስት ይላል የሚበላ ይሄን እንኳን መቆጣጠር የማያቅታቸው ሄ አመራሩ 4 ኪሎ ያለው እንዴት እንደሆነ ምን አይነት ሲስተም እንደሆነ አላቅም። ምን ጀረናሉ ሲመረቅን ይታል ጨብሲ ሲመረቅናል ሃይ ይሆናል ከዛ ደግሞ ጨብሲ አርጎ ይተኛል ደስት እና በእንደዚህ አይነት መልኩ እሷ አሁን በአሁን ሰዓት ምንድነው ከቤቷ ዘግታ ምን ብላ ወጣለች እንድትታሰር ማዘዣ ወጣ። ያቺን እናት እንግዲህ ይዩት ምን ያህል ፈሪ ደካማ መንግስት መሆኑን ታውቁት። ያቺን እናት ምስኪን እናት የተናገረችው አይ በጣም ይቅርታ እንደዚህ ነው ኦኬ ብለው እንድናት እንኳን ትሪት ቢያደርጉ ስንት ከጎናቸው ይሰል ግን እሷን ይው ቤቷን ዘግታ ያለችበት አይጠቁ የመታሰሪያ ማዘዣ ወጥቶባት ይሄናል ነው እንግዲህ። እና በአማራ ክልል ውስጥ ያለው ምርጫ በጠቅላላ 99% አይመርጫ የለም መንገድ ተዘግቷል በደንብ ህዝቡ አንድ ሆኗል ገበሬውን ሰምታችኋል እኔ ግድለለኝ ብዬ እና ሚስቴንም አጣው ልጄንም አጣው አጎቴንም አጣው ጭራሽ ጠቅላላ እንዲያጠፋኝ ብዬ ለ ያጥፋኝ

አልመርጠውም። ቢመረጥ ያጠፋኛል ነው ይስማችሁ? ቢመረጥ ያጠፋኛል። እሱ ግን ምረጡ አለዛ ደሞ ማዳበራ ይቅር ማዳበራ ሁለት ሶስት አመት በእንደዚህ መስራት እንችላለን ብለው ግብር ቆርጠው ቁጭ ብለው እየተፋለጉ ነው። በኦሮሚያ ክልልም እንደዚሁ በሌላም በኩል እንደዚሁ። ይሄኛው በፍለፊት 3 5 ሆነው ይወጡ ትጥቃቸውን ሱሪያቸውን አፈልቃለን ያሉ የአማራ ጀነራሎች ወዳሞች የተናገሩትን ሰማለና በሚሩ ባሁን ጊዜ በእዝ ደረጃ ፋኖ ተጠናክሮ ባለፈው ሳምንት አንድ ባታሊዮን ጦር ደመሰሰ። ዝምበል ሸታም ልቶ አይደለም በርግጥ ነው በደም ባርቆ ጀነራሉ ተማርቆ መኮርንሌች አርቀዋል። ጀነራሉ ተገሎ ጥለውት ሄደዋል። ፋኖች ያንን ሬሳ ይዘው ሳይሆን ጠቅላላ እዚያ ያሉት የተማሩት በትንሽ በነፍስ የተረፉት ተይዘው ወደ ስንት መኪና የሲቪል መኪናዎች እንዳውም ውሰዱ ብሎ ለቀው ያን አንድ ያህል ባትሉ ጦር በባሌ ውስጥ ያለ ፋኖ ነው ልንገራቸው። ጎጃም ጎንደሩ ሁሉ አይደለም በባሌ ውስጥ አሁን ወላሂ ሁለተኛ አማራ አልሆንም ብላ የገደላ ጨካኝ ያን ሰውዬ ባየው እንዴት እንደው ባየው ያችን ምስኪን ጻለች የስድስት ዓመት ወላይ ያለ ዛሬ አላይ ወላይ አማራ አልሆንም ብላለች ጨክኖ መግደሉ ይዛነት ያለበት ባለ ውስጥ ጀግኖች ፋኖ የተፈጠረው አንድ ፓትራን ጦር መሳሪያ በሽ ሁሉ ነገር በሽ ስንቅ ትጥቁ ምኑ ቃለቀ። ይሄን የሚያሳየው አንደኛ የዚህ መንግስት ወጣው ይከሞኑ ግን ኮነ ኮ ይወጡ ማንንም ባለም ላይ እኛንም ያል ወታደር የሚያቀቱ የለም። በአፍሪካ ሱዳንም ወረረች ሶማሊያም አሁን ተወራለች ግብጽም ተወራለች ሁሉ ብዙ ነገር እና የዚህ አይነት አንዱ የብልጽግና ምርጫ ዋጋ የለውም ለምታውቁት ለማታውቁትም ይሄ ነገር ግልጽ ነው። ህዝቡ ራሱ ያውቃል። ህዝቡ ረሃቡ ሆዱ ይነግራል። ህዝቡ ማስተያየት ነው። እንደገና በጣም የሚገርመው ተነስቶ ከምን ጊዜ በለጠ ኢኮኖሚ ከፍ ያለ ከምን ጊዜ በለጠ ቢቢት ሆነች ከተማ እኔ ምለው አንድ ጊዜ ያልገባኝ ነገር ቢኖር ከተማ እንድትዋብ የሚጠላለ ወይ ሰው ጥሩ መናፈሻ እንዲኖር የሚጠራለ ወይ የለም ያን እንትላለው። ነገር ግን አንደኛ ያ ከተማ ላይ ያለው ሰው የት ነው ያለው በአሁን ሰዓት ቴክር አርጋችሁታል ወይ ከኑሮ ከካንዳ አካባቢ ወደ አንዳ አካባቢ ስታሳልፉ የሚነግድበት የሚሰራበትን ብዙ ነገሮች ነው የሚቃወሱት ያ ተመቻችቶለታል ወይ ለእውነት ለህዝብ ከቆመ ማለት ነው ተመቻችቶለታል ወይ አለ ወይ አንዳንድ ጥቂቶች እንዳገኙ ሰምተናል ግን ሌላው ደግሞ ያላገኛል አሁንም በመንገድ ላይ በዳሶ ነው። ስንት አባሮች ናቸው ራሳቸውን የሰቀሉ? ስንቶች እናቶች ናቸው ቤታቸው ፈርሶ ልጅ ልጃቸውን ጥለው የመነኑ ወደ ገዳም የገቡ? ብዙ ነው። እና ይህ መንግስት እንኳን ለአማራ ቀርቶ ለኦሮሞን ሌሎች የማይበጅ መንግስት ነው። ይሄ ሁለት አይነት ነው። በአማራው ክልል የሚደግፉም ሊኖር ይችላል በኦሮሞም ኦፍ ኮርስ የሚመረግፋሉ ይዛኑ ሀል ግን በኢትዮጵያነት ጸንተው የቆሙ ንጹህ ኦሮሞችም ደግሞ እንዳሉ አንደረሳ። ስለዚህ በዚህ በኢትዮጵያ ውስጥ የሚደረገው ምርጫ ዋጋቢስ እንደሆነና ፍትሃዊ እንዳልሆነ መገንዘብ አለብን። በአለም ደረጃ በኢትዮጵያ ውስጥ ያለው ውጥረት በጦርነት በዙሪያው በኤርትራ በሱዳን በሶማሌ በጣም ኮሚክ ነው። አንድ ጊዜ ይሄን ሶማሌዎችን ሰፖርት እናደርጋለን የኔ አብዲሳ ምናምን ይያለ ይሄድና በዚህኛው ደሞ ሌላ ቦታ ኤርትራ ጋር ሄዶ እንዴት ነው ወንድማዎችሽ ነን ቦርደሩ ይከፈት ብሎ በመጨረሻ በጎን ሴራ እንዲህ አይነት የትንሽ ሊጫዋታ ይሄ ጥብጥብ ሚጫዋታለም እነኚህ በተለይ ከኢሳያስ ጋራ ለማታለል አለመሞከር ነው። ምክንያቱም በፖለቲካን በምንም አብይን ያሳድ እንዲህ ኩርኩሞ አብይ የለም ነበር እሱ ሲፈጠር እሱ ይህን ሁሉ ሲያደርግ አብይ የለም። አብይ እኮ በሻሻ ውስጥ ያለ ነው በኋላ ነው ሬዲዮ እየተሸከመ ፈሪ እየተሯሯጠ የሚደብቅ
እስቲ ፈሪ ስለሆነ ነው ይሁን እና ይነኝን ለማታለል ሲመኩር አልተመኩሩም የአልበሽርም የንትሩም የሱዳኑ አረተው ይሄም ብለው ይሄው በድንበሮቻችን ኢትዮጵያ ባውንሰር በጦርነት በውስጥም በውጭም ምን ሆናለች ተከባለች መጸለይ አለብን ለሀገራችን ይሄ የብልጽግና ችግር እንጂ የኢትዮጵያኖች ችግር የለም ኢትዮጵያንን ለመላየት ሞክሩ ግን አይሆንም ቃል ኪዳን አለ አብሮ ይበላ ይጠጣ ይተዋለድ ምን ያለ ነው ያለ ነው ስለዚህ መለየት አይችልም ስለዚህ የኢትዮጵያን ህልውና የሚያስከብረው ኢትዮጵያ ህዝብ ብቻ ነው መንግስት ወይንም መሪዎች ይለወጣሉ ወይንም ይጠፋሉ አለቀ ያቢ መንግስት ዘላለማዊ ቆያል ወይ ብልጽግና ብልጽግና ለመሆኑ ከማ ፓርቲ ጋር ነው የሚወዳደረው ያሉትን ቋጥፍቷል የለም እኮ እንዴ በጣም እኮ የሚገርም ነው ብቻውን ግን የሌላ መንግሮች ተፈጥረው ካሉት ጋር ከህዝቡ ጋር ተማክሮ የሽግግር መንግስት ተቋቁሞ ብዙ ነገሮች ተስተካክለው ወደፊት በሰላም ድንበር ነው ይሄ ከሌለ ምን ብሎ ሳይጣላ ምን መሆን ነው አብሮ የሚኖረው የድሮዋን ኢትዮጵያ ኢኮኖሚያም ሆነ ብራች 2 ብር የአሜሪካ ዶላር እንደነበር እናቃላል እንዴ እና ይሄን ነገር ማስተካከል ጊዜው ሳጥር ትልቀው ሳይመጣ ማረጉ መልካም ነው በዚህ ነው በአማራ ውስጥ ያለው ጭፍጨፋ በድሮም መመታት በብዙ ቦታ ነው ብቻ አይደለም በትግራይውስ ትግራይ ኢትዮጵያዊ ናቸው ዛሬ ግን እንደ ኢትዮጵያ ትግራይ ልክ እንደሌላ ሀገር ለማስቆጠር የሞከሩ ሙከራ ብዙ ነገር ነው አማራውንም አሁን ለብቻው እንደዛ አፋሩንም ለዛ ለማለት እና ለማዋጋት ድንበር ለድንበር ተዋክቶ እንዲያልቅ ሱምሃል ለመኖር ግን የብልጽግና ፓርቲ ተሸንፏል ወድቋል መንግስቱ ወድቋል ዜሮ ሆናል በማንም ተቀባይነቱን አጥቷል በተለይ በአማራ ክልል በኦሮሚያ ክልል በብዛት ዜሮ ሆናል ሌሎች እንዲሁ ብቻ ሆዳቸውን ብሎ የሚሯሯጡ አሉ በአገር ቤትም ሆነ በውጭ አገር ስለነሱ አያገባንም ሆዳም ጊዜም ሆዳም ነው እኮ ባንዳ እኮ ነበር አሉ በአባቶቻችን ሲነግሯቸው አሰን በጣሊያን ጊዜ እዛው የራሱን ወገን ሄዶ የሚገል በምናምን እንዴ ሌላም ቦታ እንደዚህ ያለ በጥቅማ ጥቅም የሚኖሩ ቤት በመስጠት ቦታ በማግኘት ምናምን እዛ ወተስገባ እንዲነ ወይ በመኪና ዙሮ ደም ሻራተን አስተኝቶ የሚል ነገር ሊኖር ይችላል ያ አይደለም እንደ ሰው ማሰብ አለብን እንደ ሰው ስን በዘር በሃይማኖት ሳይሆን ያለውን መንግስት በምን ያህል ከፋፈለ እንጂ ሁሉም ኢትዮጵያ እኩል ነው እንወራንበታል አይተነዋል ሁሉም ቦታ ስለዚህ የዘንድሮ ምርጫ ማካሄድ ፍትሃዊ አለመሆኑን ምንም እንኳን ወረቀት እሱ ጨምሮ አባስቶ ቢመጣ ተቀባይት እንደሌለው በኢትዮጵያኖችም እንዲሁም ደግሞ ኢሮፒያን ዩኒየን በዚህ በምርጫው ላይ ምንም መጥቻ አልሳተፍም ብሏል ብዙዎች ማንም በቃ ምንም አሮኖ ዩናይትድ ኔሽን ሰዎችን ይላክ አፍሪካን አላቅም እንጂ በብዙ ሪጀክት አድርገውታል ስለዚህ ይሄን ግንዛቤ ውስጥ አድርገን እያንዳንዳችን መታገል አለብን የምንታገለው ያለውን አስተዳደር መንግስት በስነ ስርዓቱ በሌላ መንግስት መለወጥ ያለበት ነው አልቻለም መመራር አልቻለም ቢችል በሰባት አመት ውስጥ የሰው ልጅ ደም እንደ ጎርፍ አይበርም ነበር እኔ ነው መላጩ እንግዲህ በኔ በኩል ካን ሙዚቃ በኋላ ደግሞ እመለሳለሁኝ ቫንኮቨራችን እንዴት ነው ወገን እንዴት ነው ቫንኮቨር ጸጥ ያለው ስለዛ እናወራለን በመጀመሪያ አንድ ሙዚቃ ጀባለ በላችሁ ተመልሼ እመጣለሁ እናው

አድማጮቻችን አሁን ጀምሮ ዝግጅት አፍሪካ ማማ በሚል የተለያዩ የአፍሪካኖች ሙዚቃና ታሪኮችን እናቀርባለን። ስለዚህ አፍሪካ ማማ ፕሮግራም አሁን ጀምሯል።

አድማጮቻችን ቻችን ወርቋ ያያለሁ ነኝ አፍሪካ ማማ ከ745 ጀምሮ እስከ ኤድረስ ልዩ ፕሮግራሞችን በየሳምንቱ ያቀርባል። ይህ የምትዘጋጀው አፍሪካ ማማ ነው። አሁን ወደ አንድ ሙዚቃ ደግሞ ጀባብዬ በኋላም የዘፈኑት በእኛ ቋንቋ ይሆኑን አሰማችኋለሁ። እነሆ ሙዚቃ አፍሪካ ማማ።

0: አድማጮቻችን አፍሪካ ማማ እዚህ ላይ ያበቃል። በየሳምንቱ ከ7:45 ጀምሮ እስከ 8 ድረስ የአፍሪካ ማማን ፕሮግራም ሁልጊዜ እናቀርባለን። ዋናው ፕሮግራማችን ከ7 እስከ 9 ነው። So from 7 to 9 o'clock ከኛ ጋር እንጆይ አድርጉ። ኢንፎርሜሽን እና ኢንተርቴንመንት ነው ፕሮግራማችን። የምታስተላልፉት መልእክት ካለ ለኮሚኒቲያችን የሚጠቅም ነገሮች ካሉ በደውላችሁ 604-600-4657 ደውልኝ፣ አለዛም ደግሞ ኢሜይል ቴክስ አድርጉልኝ፣ ተመልሼ እመጣለሁ። አድማጮቻችን እንግዲህ ወደ ዋናው ፕሮግራማችን እንሄዳለን። አሁን እንደገና በማስተዋወቂያ ነው ጀምረው። እንግዲህ ማስተዋወቂያ ካሰማ ወዲህ አንድ ሙዚቃ አሰማና ከዛ ሙዚቃ ወደ ቫንኩቨራችን አንዳንድ ሁኔታዎች ላይ እንነጋግራለን። በመጀመሪያ እዚህ ማስተዋወቂያዎችን ጀባ ልበላችሁ። እናው ማስተዋወቂያ
1: You're listening to CITR 101.9, broadcasting from UBC's Point Grey campus, located on the traditional, unceded, Coast Salish territory of the Hunkaminam-speaking Musqueam people.

አድማጮቻችን ቀደም ብላችሁ የሰማችሁት ነው የናቲ ኬር ታፕ ታፕ ሙሉ አልበሙን ላሰማችሁ ይችላልኝ። ይሄ ትንሽ ክሊፕ ነው ለመግቢያ ላይ ያጫወትኩት። አው እንግዲህ ስለ ቫንኮቨራችንና ስለ ቫንኮቨራችን ያለፈውና አሁን የሚደረገው ነገሮች ሁሉ ለማየት ትኩረት እንዲሰጥበት የምፈልገው ነገሮች ይኖራሉ። እንደምታውቁት በዚህ በቫንኮቨር ከተማ ከዚህ በፊት ባለው ሂማን ራይት እና እንደዚህ አንዳንድ በኢትዮጵያ ውስጥ በሚደረጉ ጊዜ ከፍተኛ ሰላማዊ ሰልፍ እየተወጣ ብዙ ስብሰባዎች እስከ ገንዘብ ማሰባሰብ ደርሰን እንደነበረ ይታወቃል። ነገር ግን አሁን ከዚህ ከለውጥ በኋላ ማለት በዚህ 7 አመት ውስጥ ብዙዎች ነገሮች እንኳን ሰላማዊ ሰልፍ ለመውጣትና ጭራሽም ምንም ለማድረግ አልተቻለም። ለምን የሚያሰኙን ነገሮችን ይኖራሉ ማለት ነው። ነገር ግን በመታቆት በዚህ በከተማችን ራሱ በሚገርም ደረጃ ለመጀመሪያ ጊዜ የአማራ ማህበር እንደተቋቋመላችንም እናቃለን። ነገር ግን የአማራ ማህበር አንድ አመት በቃ ተንከሳከሰና ሰላማዊ ሰልፍም ቀረ ጭራሹኑ ፍጹም ተኙበት ማለት ነውና ያ የህዝቡ ምርጫ ማለትም ይህ ድክመቶች ለምን ሆኑ የሚለውን ጥያቄ ወደ ጎን ገሸሽ አርገን የአማራ ማህበር አባላቶች የመረጡት በድምጽ መርጠው እንግዲህ አንድ ሰው ማህበር ሲቋቋም በድምጽ የተመረጡ አመራሮች ይኖራሉ። በዚህ ላይ ደግሞ ገደምቡ ላይ እንደምታዩ በየአመቱ ወይ በሁለት አመት ነገሮች መታደስ አለባቸው፣ እንደገና ሪፖርት መደረግ አለበት። ብዙ ነገሮች አሉ ልክ እንደ ማህበር። ነገር ግን በአሁን ሰዓት በሚደረገው አንድ ሁለቴም የአመራር አካሎችም ጠርቶ ነበር። በእርግጥም ሰዎች ያልተገኙ ኮረም ቀርቶ ከታች ድረስ ወርታች ወርዶ ምንም ያልተገኘ ሰው ነበር። በርግጥም አመራሮቹ ባሉት በራሴም እዛ ስለተሳተፍኩኝና በጠሩ ጊዜ ነበርኩኝና አመራሮቹ ኑና ተረከቡ ኑና ብለን አስቀምጠን ነበር። እኛ አንፈልግም እናደረከምም ብለውናል ብለው በጠሩብ ጊዜ አምስት ሰው አልሆነም፣ አምስት ሰው ብቻ ነው የተገኘው። በዛ መሰረት እነሱም ፌድ አፕ አድርገው ከዛ በኋላ ጭራሽ ምንም በቃ ውሃ ፈሶበታል። ስለዚህ ምንድን ነው ዋናው ነገሩ የአባላቶች ችግር ነው። አባላቶች በአሁን ሰዓት እንግዲህ ይህ ነገር ይንቀሳቀስና እንደ ሌሎች በአሜሪካም ሆነ በኢሮፕ እንደሚንቀሳቀሱት እኛ ምን እንቀሳቀስ ምን ያንሰናል ብለን ካላል ብሎ መነሳቱ አስፈላጊ እንደሆነ በግለሰቦች ብዙ ተደውሎልኛል። ነገር ግን ዋናው አላማ ማህበሩ እንዴት እንዳናጠናክረው ነው። ፒሪድ። ይሄ ማህበሩ የሚጠናከረው በአባላት ነው፣ በአመራር አካላት ብቻ አይደለም። ስለዚህ ይህንን ማህበር አቋቁሞ ከሸሽ ማለት ጥሩ ስላልሆነ ይህንን ማህበር እንደገና አንስቶ ማጠናከርና መረዳዳትና ሁኔታውን ችግሩን ፈቶ አብሮ መጓዙ በጣም አስፈላጊ እንደሆነ ከሰዎች ጋርም ስለተናገርኩ ይሄ ነገር መነገር ያለበት ነው። ለምን በዛ በማህበር ውስጥም አብረን ኢንቮልቭ አድርገናል። ብዙዎች ትምህርታቸውን እያቋርጡ ስራም ብዙ አለው። ብዙ መስዋዕት እንደከፍሉበታል ማለት ይችላለሁ። በእርግጥም ነው ማለት እስከ መተዳደም ማውጣት በማስተካከል መተርጎም ወደ ላይሰንስ ማውጣት ገንዘብ ከኪስ አውጥተው የከፈሉ ሁሉ በእርግጥ ነው ማቀው በኪሳቸው አውጥተው በማረሩ ላይ ሆና አካላት ያሉት ከራሳቸው ውስጥ ያውጡ ይከፍሉታል። ከዛም በኋላ ተሳክቶ ደስ ብሎ ፈንድሬዚንግ ሁሉ ተደርጎ ነበር አለም እንደ ያ ሁሉ ህዝብ ነበር፣ ግን ከዛ በኋላ ጸጣለ። ስለዚህ ይሄን ነገር ለማቋቋምና እንደገና ለማስራት ጥሪውን ብዙዎች ጥሪ ተደርጎላችኋል። እንግዲህ ይሄንን በቅርቡ ከአማራሩም ሆነ ግለ ተሰብስቦ ሜምበርስ ተሰብስበው ይህን ነገር ማጠናከር አለ። ምክንያቱም ዝም ካሉ ዝም ማለት አይደለም በሚል መልኩ መልእክት ደረሰኝ። ይህንን ለማስተላለፍ ወዳለው በቅርቡ እንግዲህ የሚደርሰንን ነገር በእርግጥ እናውቃለን። የአመራር አካሎችም ደግሞ ይህን ነገር የተቀብለው ትንሽ ፍንጭ ቢሰጡና በዚህ ቀን እንሰብሰብ ቢሉ በጣም ደስ የሚል ነው። ምክንያቱም በእርግጥ ነው አመራሮቹ ኑና ተረከቡን እንስራና ብለው ሪፖርት ሊያቀርቡ ብለው ጠርተው ነበረ። በሰዓት በሁለት ሳምንት ሶስት ሳምንት ድረስ ነው አንድ ወር ድረስ ሰጥተው አምስት ሰው ብቻ ነው የመጣው። እና በጣም እንግዲህ ይሄ ነው። ስለዚህ ከዛ ወዲህ በቃ አምስት ሰው ከመጣ ጠርተው ሶስት አይነት ካለ ብለው የራሳቸውን ምክንያት አላናገርኳቸውም አላቅም፣ ግን ጸጥ ብሏል። ስለዚህ
ይሄን ነገር አላፊነቱ የሚወስደው ማለት ነው members ነው ለሎቹ ተነስተው ይሄን ነገር ከነሱ ጋር ተረጋግረው ተደራርገው እንደገና እንዴት አርግን ማለት ያለበት ሁኔታ እንደሆነ ይሄ ነገር ነው። ብዙዎች አንዳንድ members እየተንከሳቀሱ ስለሆነ ይሄን ነገር በቅድሚያ ለማሳወቅ ያህል ነው። አመሰግናለሁ። እንግዲህ እንገናኛለን ብዬ አምናለሁኝ። ይሄ ነው እንግዲህ በቫንኩቨር ውስጥ ያሉትን ሰላማዊ ሰልፎችን ለማውጣት አንዳንድ ነገሮች ተቃሙ ደብዳቤ ለመጻፍ ለኤምፒዎች በሀገራችን ያለውን በተለይ በአማራውም ክልል በብዛት ጦርነቱን እንዲሁም በኦሮሚያ ክልል በትግራይ ውስጥ ያሉትን በአንድነቱ ነው ይሄን ነገር እዚህ ቫንኩቨር ትንሽ ተንቀሳቅሶ መንቀሳቀስ እንዳለበት በእርግጥ ነው ማምነው። ምክንያቱም እንዴት ሊሆን ይችላል? ምክንያቱም ይሄ ነገር ዝም አይደለም ማለት በአንድ በሶስት ሰው የሚንቀሳቀስ አይደለም ተቀላላ በህብረት በጋራ ሆነን የልዩነታችንን ወደዚህ አርገን ባንድነት ያለውን የመንግስትን ሁኔታ መጋፈጥ የሚያስፈልግበት ጊዜ እንደሆነ በርግጥ አምናለሁኝ። ስለዚህ ይሄ ነገር በታስፖ ተደርጎ ሁላችንም እንግዲህ ይሄን መሳተፍ ይግድ ይለናል ብዬ አምናለሁኝ። ወርቋ ያለው ነኝ ከዚህ ከሲአይቲአር 101.9 ኤፍኤም ቫንኩቨር ቢሲ ካናዳ። እስቲ አንድ ሙዚቃ ጀባል በላችሁ ወደ አፋር ልሰዳችሁ። እስቲ የተላከልኝ ነው። አመሰግናለሁኝ። ብዙዎቻችሁ በውስጥ መስመር ሙዚቃዎችን ትልካላችሁ፣ ሐሳብን ሰጡኛላችሁ። በጣም ነው አመሰግነው። አሁን እስቲ ወደ አንድ አፋርኛ ሙዚቃ ጀባላችሁና የመዝናኛ ፕሮግራማችን ምን ይሆናል ይቀጥላል። ሐሳብ ካላችሁ፣ ጥያቄ ካላችሁ፣ ለኮሚኒቲው መታስተላልፉ ነገር ካለ ስልኬ ክፍት ነው። 604-600-4657 604-600-4657 ወርቋ ያለው ነኝ። ወደ መዝናኛው ፕሮግራማችን እንሂድ።

አድማጮቻችን ወርቋ ያለው ነኝ ከሲ ከሲአይቲአር 11.9 ኤፍኤም ቫንኩቨር ቢሲ ካናዳ። ቀደም ብላችሁ የሰማችሁት በኤአይ የሚጫወት ትግርኛ ዘፈን ነው። አሁን ይቀጥላል። እስከ 9 ድረስ የተለያዩ ሙዚቃዎችን ጀባላችኋለሁ። ስታም ይኖረናል፣ ትዊስትም ይኖረናል። ያለውን ብቻ የላካችሁልኝ ጀባላለሁኝ። ከኔ ጋር ሁኑ። ከዚህ ከሲአይቲአር 11.9 ኤፍኤም ቫንኩቨር ቢሲ ካናዳ የሽክሽክታ ሬዲዮ አዘጋጅ ወርቁ አያሌው አሁን ወደ አሊ ቢራ ኤአይ ሙዚቃ ጀባላችኋለሁ። ቴክስ ያደርጋችሁልኝ። ተዛሬ ካልተመቸኝ ለሚቀጥለው ሳምንት አጫውትላችኋለሁ። እንሆ

0: እባክዎ ነድፍቴ አትሂደሙ ባናን ዱፐቹ እንደደቤ ምን ቢለው ምንድን ነው ብቻዬን ጥለሽ ለመሄድ ስትፈልግ ስታናግርኝ መናገር እንኳን አቃተኝ አፌ ተንተባተበ ነው የሚለው የድሬዳዋ አድርስባችሁ ነው አይደለም እንደዚህ ነገር አዎ በርግጥ እንደዚህ አይነት ነገሮች ዘፈኖች በመሳሌ ነው አይደለም እንደሚካሄደው አዎ እንግዲህ አንድ ሰው የሚያፈቅረውን ያፈቀረው ይያለ አንደኛ መፈቀሩ አንደኛ ደግሞ ማያፈቅሩ ሆኖ በሁለቱም መፈቃቀሩ ካልታወቀ አንዱ ያፈቀረ አንዱ ሳያፈቅር አላፍቃሪው ጥሎት አፍቃሪው ሲሄድ በጣም ይጎዳሉ። 30 አመት 20 አመት አዲስ አበባ ውስጥ አይታችሁ እንደሆነ ጥላው ሄዳ ልጅ ወልዳ ግብታ ምን ብላ እስክትመለስ እዛ ቀጠሮ ቦታ ሃይ ስኩል ቀጠሮ ቦታ ላይ ድንጋይ ላይ ቁጭ ብሎ ጠበቃት መታም እንደገና ተነግሯት ሄዳ ብታዩ ጭራሽ ላምን አልቻለም። ስለዚህ ይሄ ነገር ሁሉም ዘፈኖች በመክራ ነው ታርለም እንደው ደሞ ሁሉ ሰዳችሁ አሁን እንግዲህ እኔ በጣም የኤአይ አፍቃሪ ሆኛለሁ ግን አማርኛም ደና ሙዚቃዎችንም ጀባላችኋለሁ እስከ 9 ድረስ ነገር ግን አሁን ደሞ እስቲ በጣም በጣም እየተሰማል በኤአይ ሙዚቃ የማን ነው ጃኪ ጎሳ ነው ስለዚህ ሁለት ማስታወቂያችን ካሰማው ወዲህ ወደ ሙዚቃው እንዴታለን ተከታተሉን ተመልሰን መጣለን
1: This is a journey into sound Gotta have house
2: music Hi this is DJ Wah inviting you to join me every second Sunday at 8 p.m. here on 101.9 CITR for Techno Progressivo You in my head now my life This is the house that funk feels This is the house that funk feels Techno Progressivo is the only radio show in Vancouver where you'll hear the best mix of new tech house, techno, and progressive house.
3: A body bang.
2: So join me every second Sunday at 8 p.m. for Techno Progressivo.
3: House music. House music.

አድማጮች አችን የመዝናኛ ፕሮግራማችን ይቀጥላል። ነገር ግን በከዚህ ሰናበታችኋለሁ። እስከ 9 ሰዓት ድረስ 9 ኦክሎክ ድረስ የተለያዩ ሙዚቃዎችን ያሰማውት ቀጥላላችሁ። ነገር እንዳትረሱ በየሳምንቱ ቅዳሜ ከ7 ፒኤም እስከ 9 ፒኤም ድረስ ልዩ ልዩ ዝግጅቶችን እናዘጋጃለን። አዲስ ስለሆነ ይሄ ማስተዋወቂያ ጊዜ ነው። አፍሪካ ማማም ይኖራል፣ ሌሎች ፕሮግራሞች ይቀጥላሉ። ከኔ ጋር እንድትሆኑ እየጋበዝኳችሁ ቴክስት የምታደርጉልኝ የምታናግሩኝም ነገሮች ብዙዎቹን አንዳንድ ስመልስላችሁ ሌሎቻችሁን ማልመልስበት ምክንያቶች ብዙዎቹን እየገለጽኩላችሁ ነው። በከተማችን ያለው ሁኔታ በጋራ ሆነን መፍታት ያለብን ይመስለኛል። ስለዚህ ወደ ሙዚቃው ሄዳለሁ። እስከ 9 ድረስ ተዝናኑ። ለሚቀጥለው ሳምንት እንግዲህ በሰላም እግዚአብሔር ያድርሰን። እነሆ ሙዚቃ፣ የተለያዩ ሙዚቃዎችን እያሰማው እሰናበታችኋለሁ። ደህና ሁኑልኝ።